0: Мен бүжи дордус.
1: Жага жүсөлө. Жага кутупчи.
2: Сишан дагчи, цани неса шүйдө.
3: Сишан дагчи, цани неса шүйдө. Сишан дагчи, тибе гангю.
2: 시산다제 토스네 마사제 구시 유로디제 혼수 눈타도 돌사다가 남사규 디네 예로 거제
3: 카도다마게 거제리 주치 시산다제게 하고스